ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 12 ነሓሰ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለት ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ተረኺቦም ከም ዘስተምሃሩን ቃል ሰላምታን ምሕፅንታን ከም ዘካፈሉ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 12 ነሓሰ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለት ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮ መልእኽቲ ርእሰ ሊቃነ ጳጳሳት ናብ ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ሃገረ ኮሎምቢያ ብምኽንያት እቲ ኣብቲ ሃገር ዘጋጠመ ርእደ መሬት ርእሰ ሊቃነ ጳጳሳት ብምኽንያት

26 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ ሊጡርግያዊ ዘመን ኣስተንቲኖም ንዕለተ ሰንበት ከም መሰረትን ሕመረትን ገይሮም ብምግላጽ ድማ ክርስቲያን ምእመናን ኣብ ዕለተ ሰንበት መስዋዕተ ቅዱስ ቁርባን ብንጥፈት ክሳተፉ ተማሕጺኖም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ሓምሻይ ምዕራፍ ናይ ጉባኤያዊ ቅዋም ዝኾነ ሰነድ ቅዱስ ጉባኤ ዘተኰረ ኣስተንትኖ ብምክፋል ነቶም ኣብ ባዚሊካ ቅዱስ ጴጥሮስ ንዝተረኽቡ ነጋድያንን መንፈሳዊ ኣንበጻሕትን ኣስተምሂሮም። ቅዱስነቶም ዑደት ናይ ክርስትያናዊ በዓላት ከም ሊጡርግያዊ ዘመን ብምጥቃስ ሳላዕ እዩ ኣገልጋለ ኣምላኽ ኣበምኔት ፕሮስፐር ገራንገር ኣብ ቋንቋ ቤተ ክርስቲያን ብዙሕ ሸፈነ ኸም ዝረኸበ ብምግላጽ ኣስተምህሮኦም ጀመሩ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ሓምሻይ ምዕራፍ ናይቲ ጉባኤያዊ ቅዋም ዝኾነ ሰነድ ቅዱስ ጉባኤ ንሊጡርግያዊ ዘመን እተወፈየ ኾይኑ ኢና እንረኽቦ። ፍረ ነገር ናይ ዝሎሚ ክርእዮ ዘሎና ክፍሊ ድማ ኣብ ሕይወት ነፍሲ ወከፍ ኣማኒ ዘለዎ ዋጋ ንምግላጽ ክኸውን እዩ። ብቐዳምነት እዚ ዑደት ክርስትያናዊ ክብረ በዓላት ከም ሊጡርግያዊ ዘመን ጌርካ ዝግለጸሉ መንገዲ ኣብ ቋንቋ ቤተ ክርስቲያን ኣስፋሕፊሑ ዘሎ ሳላዕዮ ኣገልጋል ኣምላኽ ኣበምኔት ፕሮስፐር ገራንገር እዩ ዝነበረ። ርእሰ ሊቃነ ጳጳሳት ፒየስ መበል 12 ኣብታ ማእከላዊ እግዚኣብሔር ዘርእስታ ዓዋዲት መልእኽቶም ከም ዝጸሓፍዎ ብዛዕባ እቲ ዝሓለፈ ፍጻሜታት ዝሑልን ሕይወት ዘይብሉን መግለጺ ወይ ከዓ ብዛዕባ ናይ ቀደም መዋእል ቀሊልን ተራን ዝኾነ ጸብጻብ ኣይኮነን። ኣብ ቤተ ክርስቲያን ዝነብር ክርስቶስ ባዕሉ እዩ። እዚ ድማ ነቲ ኣብ መዋቲ ሕይወቱ ብፍቕሪ ዝጀመሮ ዓብዪ ምሕረት ዝመልኦ ጉዕዞ እዩ ዝቕጽል ዘሎ። ንሰባት ምስጢራቱ ከም ዝፈልጡን ብኣኡ ከም ዝነብሩን ንምፍጻም ዘድልዮ ንድፊ እዩ ዝገብር ዘሎ። እዚ ምስጢራት እዚ ወትሩ ህልውን ንጡፍን እዩ ክብሉ ይገልጹ። ስለዚ ሊጡርግያዊ ዘመን ነቲ ክርስቶስ ኣብ ታሪኽ ዝፈጸሞ ናይ ምድሓን ዕዮ ብቐጻሊ ከም ምሕዳስ ጌርካ ክውሰድ ኣለዎ። በዚ ኣብ ዘመናት እተኸፋፈለ ዑደት ክትጓዓዝን ከላ ቤተ ክርስቲያን ንዅሎም ምእመናን ብጸጋኡ ምእንቲ ኽምልኡ ምስ ናይ ጐይታ ናይ ምድሓን ተግባር ትራኸብ። እቲ ምስ ጐይታናን መድሓኒናን ኢየሱስ ክርስቶስ ምስቲ ምእንታና ዝሞተን ዝተንስአን ምርኻብ እቲ ቤተ ክርስቲያን ወትሩ እትስዕቦ ዕላማ እዩ። እዚ ድማ ንጽምብል ፋሲካዊ ምስጢር ኣብ ማእከል ነፍሲ ወከፍ ህሞት የቐምጦ። ስለዚ ኣበውዚ ጉባኤ መሰረትን ሕመረትን ናይ ምሉእ ሊጡርግያዊ ዘመን ሰንበት ኮይና ናይ መጀመርታ መዓልቲ ናይ ሊጡርግያዊ ጽምብላት ከም ምዃና ድማ ይርድኡ ነበሩ። ኣብ ዝተፈላለዩ ዘመናዊ ቋንቋታት ድማ ስማ ዲየስ ዶሚኒ ማለት መዓልቲ ጐይታ ምዃና ይሕብር። ኣብዛ መዓልቲ ፀሓይ ዕለተ ሰንበት ሳንደይ ወይ ከዓ ሶንታግ ተጠቒሱ ዘሎ ትርጉም እውን ከይተረፈ እቲ ምስ ክርስቶስ ዘለና ምትእስሳር ከረዳኣና ይከኣል እዩ። ንሱ ንነፍሲ ወከፍ ሰብ ዘብርህ ኣማናዊ ፀሓይ ጽድቂ እዩ። ርእሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ኣብታ ዕለተ እግዚ ዘርእስታ ሐዋርያዊት መልእኽቶም ሰንበት መዓልቲ ጐይታ፣ መዓልቲ ቤተ ክርስቲያን፣ መዓልቲ ሰብ፣ ኣብ መወዳእታ ድማ ዕለተ ዕለት ምዃና ይሕብሩ። ዕለተ ሰንበት ሰሙናዊት በዓለ ትንሣኤ ስለ ዝኾነት ነታ ክርስቶስ ካብ ምውታት ዝተንሰኣላ መዓልቲ ንምዝካርን ንህልው ጊዜ እትገልጽን መዓልቲ እያ። ካብ ትንሣኤ ዝመንጨወትን ከም ካብ ሰብኣዊ ጊዜያት እተቖርጸት ፍላጻ ንጊዜን ንኣዋርሕን ንዓመታትን ንዘመናትን እትመርሕን ናብ ዕላማኦም ማለት ናብ ካልኣይ ምጽአት ክርስቶስ እተመልክት ቀስቲ እያ። ሰንበት ጽላሎት ናይታ ናይ መወዳእታ መዓልቲ ማለት መዓልቲ ምጽአት እያ። ንሳ ድማ እታ ዅላትና ካብ ሞት ንትንሳኣላ ዕለት እያ። ንዕለተ ሰንበት ንምቕዳስ መስዋዕተ ቅዱስ ቁርባን ምዕራግ ኣገዳሲ እዩ። ቃል ኣምላኽ ምስማዕን ካብ ቅዱስ ስጋን ደምን ክርስቶስ ምቕባልን ብመሠረት እዞም ኣበውዚ ጉባኤ ከም ዝገለጽዎ ድማ ብሓድነት ምእካብ የጠቓልል። እዚ ማለት ከዓ ናይ ምእመናን ሓጐስ ዝመልኦ ምእትኽኻብ ማለት እዩ።
ኣብዚ ጉባኤ ምእመና

ኣንዚ ማሕበረሰብ ክርስቲያን ነቲ ምስ ጐይታ ዘለዎም ሕብረት ብንጹር ይገልጹ። ናይ ክርስቶስ ምዃኖምን ንቤተ ክርስቲያን ዘለዎም ተኣማንነትን ድማ ይምስክሩ። እዚ ጉባኤ እዚ ሓቀይና ህላወ ከም ምዃኑ ብምናባዊ ዝኾነ ህላወ ጥራይ ክትካእ ኣይክእልን እዩ፣ ወይ ከዓ ናብ ዘይንጡፍ ርክብ ክንኪ ኣይክእልን እዩ። እቲ ናይ መስዋዕተ ቅዳሴ ጉባኤ ምእመናን ብንጡፍ ተሳትፎ ኣሕዋትን ሓትን እዩ ዝፍጸም። ንሳቶም ከዓ ነቲ ብትንሣኤ ጐይታናን መድሓኒናን ኢየሱስ ክርስቶስ ካብ ምዉታት ናብ ህያው ተስፋ ከም ብሓድሽ ዝወለዶም ንኣምላኽ ምእንቲ ኸመስግኑ እዩ። በዚ መዳይ እዚ እቶም ኣብ ዕለተ ሰንበት ካብ ስራሕ ዕርፍቲ ክወስዱ ዘይክእሉ ሰባት እውን ከይተረፉ ኣብ ቅዱስ መስዋዕተ ቅዳሴ ምእንቲ ክሳተፉ ኩሉ ሰብ ነቲ ዝበለጸ ኩነታት ከናዲ እምሕጸነኩም ኣለኹ። ፍቁራት ኣሕዋተይ፣ እቲ ብዕለተ ሰንበት ዝተኣልመ ሊጡርግያዊ ዘመን እምነትን መንፈሳውነትን ቤተ ክርስቲያን እተኣሳሰረሉ ባህ ዘብል ታሪኽ ኣለዎ። እወ ካብ ካልኣይ ዘመን ድሕሪ ልደተ ክርስቶስ ኣትሒዙ ሰሙናዊ በዓለ ትንሣኤ ምስቲ ዓመታዊ ክብረ በዓል ትንሣኤ ኣዝዩ ክቡር ዝኾነ ክብረ በዓል ኮይኑ ይኸብር ነበረ። እዚ ድማ ነቲ ኣዝዩ ዘሐጉስ ዘመነ ጴንጠቆስጠ ንሓምሳ መዓልታት ዝዝርጋሕ ዝዛዝም ብዘመነ ጾም ከዓ ብንስሓ እንዳለወሉ ዘመን እዩ። እቲ ጸኒሑ እተመስረተን ኣብ ዘመነ ፋሲካ መሠረት ዝገበረን ዘመነ በዓለ ልደት ምምዕባል ንምስጢረ ስጋውየ ቃል ኣምላኽን ልደቱን ንዓለም ንምግላጽ ዳግም ንምዝካሩን ኣኽኢሉ እዩ። ብድሕርዚ ቤተ ክርስቲያን ኣብ እተፈላለየ እዋናት ስርዓተ ኣምልኾ ንቕድስቲ ድንግል ማርያም ምስ ዕዮ ምድሓን ወዳ ብዘይምቁራጽ ብምትእስሳር ከምኡውን ዝኽሪ ሰማእታትን ካልኦት ቅዱሳንን ብምውሳኽ ነቶም ኣብ ሰማይ ብፍጹም ውዳሴ ኣምላኽ ዝዝምሩን ምእንታና ዝጽልዩን ብምጽምባር ተገብረ። ስለዚ እዚ ሊጡርግያዊ ዘመን ብምስጢራዊ መልክዕ ንትምህርቲ ታሪኽ ድኅነትና ዳግም ይገልጸልናን ንምእመናን ካብ ትጽቢት እቲ መሲሕ ናብ ምልኣት ምስጢረ ፋሲካን ናብ ተስፋ ናይ መጻኢ ክብርን ይመርሖም። ኣባኡ ድማ ቤተ ክርስቲያን ነቲ ምስጢረ ክርስቶስ ማለት ነቲ ንድኅነት ዘለዎ ኣገዳስነትን ይጽምብሉ። እዚ ድማ ምእመናን ኣባኡ ዝያዳ ክሳተፉ የኽእሎም። በዚ ምኽንያት እዚ ድማ ሊጡርግያዊ ዘመን ኣገዳሲ ዝኾነ መምርሕን ስርዓትን መሰረትን ናይ ኩሉ ጉስነታዊ ስጉምትታት እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ኮሎምብያ ኣብ ዝለኣኽዎ ናይ ቴሌግራም መልእኽቲ በቲ ብዕለት 10 ነሓሰ ኣብቲ ሃገር ዘጋጠመ ብርቱዕ ምንቅጥቃጥ ምድሪ ልዕሊ 100 ዝኾኑ ሰባት ሕይወቶም ብምስኣኖም ካልኦት ብዙሓት ድማ ብምቑሳሎም ዝተሰምዖም ሓዘን ገሊጾም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ለድሕርቲ ኣብ ሓያሎ ክፋላት ሃገረ ኮሎምብያ ዘጋጠመ ርእደ ምድሪ ንዝተሰምዖም ዓሚቝ ሓዘን ገሊጾም ንዘለኣለማዊ ዕርፍቲ እቶም ዝሞቱ ከምኡውን ኩሎም እቶም በቲ ዘሕዝን ፍጻሜ ተጐዱ ሰባት ብቕልጡፍ ምእንቲ ኻሓውዩ ጸልዮም። እዛ መልእኽቲ ቅዱስ ኣቦና በቶም ዋና ጸሓፊ ቅድስቲ መንበር ዝኾኑ ብፁእ ካርዲናል ፔትሮ ፓሮሊን እተፈረመት ኮይና ናብ ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ኮሎምብያ ብፁእ ሊቀ ጳጳሳት ፍራንሲስኮ ካቪየር ሙኔራ ኮርያ በዓል ካርታጌና እተላእከት እያ ዝነበረት። እቲ ብዕለት 10 ነሓሰ ኣብ ደቡባዊ ምዕራብ እቲ ሃገር ዘጋጠመ ብርቱዕ ምንቅጥቃጥ ምድሪ ልዕሊ 150 ሰባት ቀቲሉ ብኣማይት ዝቝጸሩ ድማ ቈሲሎም ይርከቡ። ኣብ ሓያሉ ኣብያተ ክርስቲያን እውን ሓዊስካ ሰፊሕ ጉድኣት ኣውሪዱ ይርከብ ኣሎ። ርእሰ ሊቃነ ጳጳሳት ልዮን ኣብ መልእኽቶም ነቶም ኣብዚ ዓሚቝ ሓዘን ዝመልአ ሰዓት ብሞት ዘፍቅርዎም ሰባት ዝሓዝኑ ዘለዉ ስድራ ቤታት ልባዊ ሓዘኖም ገሊጾም ንዅሎም እቶም ኣብ ምድላይን ምድሓንን ከምኡውን ነቶም እተጐድኡ ረድኤትን ሓገዝን ብምሃብ ብልግስን ተወፋይነትን ዝሰርሑ ዘለዉ ሰባት ድማ ዘለዎም መንፈሳዊ ቅርበት ኣረጋገጹሎም። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ንጐይታ ብኣማላድነት ቅድስቲ ድንግል ማርያም ኣብ ልዕሊ ፍቁራት ህዝቢ ኮሎምብያ ውህበት መንፈሳዊ ብርታዕን ክርስቲያናዊ ተስፋን ከፍስስ ብምጽላይ ከምኡውን ልባዊ ሃዋርያዊ ቡራኬኦም ኣካፈልዎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንመበል 900 ዓመት ዝኽሪ ምምላስ ቅርስታት ቅድስቲ ኣጋታ ናብ ካታልያ ሲቺልያ ንምዝካር መልእኽቲ ኣመሓላሊፎም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን ናብ ብፁእ ካርዲናል ፔትሮ ፓሮሊን ዋና ጸሓፊ ቅድስቲ መንበር ኣብ ዝጸሓፍዋ ደብዳቤ ኣብ መበል 900 ዓመት ምምላስ ቅርስታት ሰማእቲ ቅድስቲ ኣጋታ ማለት ናብታ ኸተማ እተመልሰትሉ እዋን ኣብ ካታንያ ሲቺልያ ኣብ ዝግበር ጽምብላት ከም ተወካሊ ቅዱስነቶም ኮይኖም ክሳተፉ ከም እተሸሙ ኣብ ዘመልከትሉ መልእኽቲ
عب سماعت النت قدست آغاتا نخرستوس تأمان النتن فقرن كسام ملوق بملوق قزار اسخاب مسواتي نمحلاف زقبر وفيا زن تبارق آب النت ناي كريستيانا ومحبرسب تسقا عب العل عامسا امنت عب العل فرحي فقرخا عب العل موت كم زعوات يستنتنو لو كبلو عمل كتولوم قدست آغاتا عب سالساي كفل زمن ناي هاس اي روماز نبرا دسيوس عبزس عبو صارا كريستيانا وسدت امنتها مخحاد بمقبايا منسي عبز نبرت اللقوان تساقيلا سماعتنا تافت سمت رسالي كان باباسات ليون مبل عصر تربعة عملوغتوم زاك قدستي عب حمامات كريستوس كمت تساتفتن قويتانتو معفتنان شقرن ساني عمزف كروو برتعي زنس ابارق مسكرنات كم زرئوين صحيفو مالو رسالي كان باباسات كم زصحفو اتا اب كاتانيا اتخبر قدست اغاتا سانتوزا نيشتو قدست بزبل سميات تصوع كريستياناو تذكرون اي تهزبي زحلون ناب ونجيلاو صنوع هيوات كم اون ناب تسفان لكسن زصوعم هياو هلاو دمايو رسالي كان باباسات كم زغلصو هلاو ا نحبرت قدسان كم زرئز غبر كم اون اب مؤمنان نايتا ام مدرزلا نغاديت بيتا كريستيان በአማላድነትን አብነትን ተምድሮ አብ ሰማያዊ ክብር ተካፊሎም ዘለው ቅዱሳን ሰባት ከመትድገፍን ምፍላጥ ዘኽእልዩ ክብሉን አመልከቱሎም።

ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን እዩ። እቲ ሓያል ርእደ መሬት ንምዕራባዊ ዞባብ ዝለዓለ ደረጃ ዝሓሰየን ኣብ መብዛሕትኡ ክፋለ ኮሎምብያ ዝተሰምዐን ክሳብ ሕጂ ዝተረጋገፀ ጸብጻብ ከም ዝሕብሮ 137 ከም ዝሞቱን ኣንስታት 600 ድማ ከቢድን ቀሊልን ማህሰይቲ ከም ዘጋጠሞም ክሕበርን ከሎ ፐረይራ እታ ዝበዝሕ መጉዳእቲ ዘጋጠማ ከተማ ኮይና ኣብ ማኒዛለስ ህንጻታት ኣባይቲ ሕክምና ኣብያተ ተምህርትን ቦታታት ኣምልኾን ከም ዝዓነወን 6 መዓርፎ ነፈርቲ ንድሕንነት ኣስጋእ ከም ዝኾነ ዘረጋግፅ መርመራ ንክካየድ ብዝብል ውሳነ ከም እተዓፅወን ስራሕታት ምድላይን ምድሓንን ሂወት ይቕፅል ከም ዘሎ ይንገር። ዕለት 10 ነሓሰ ኣብ ምዕራባዊ ኮሎምብያ ብዘጋጠመ ሓያል ርእደ መሬት ልዕሊ 137 ክመቱ ከለዉ 560 ድማ ከም ዝቆሰሉን ብዙሓት ድማ ክሳብ ሕጂ ድሃዮሞ ከም ዘይተረኽበ ክረጋገፅን ከሎ ኣብ ሓያሉ ከተማታት ሰፊሕ ዕንወተ ከም ዝወረደን ጉጅለታት ህፁፅ ረድኤት ኣብ ትሕቲ ፍርስራስ ህንፃታት ተዓፅዮም ዝተረፉን ዝተቃብሩን ሰባት ናይ ምድላይ ስርሒት የሳልጡ ከም ዘለውን እንክሕበር። ድሕሪ እቲ ፍጻሜ ኣብ ዝሓለፉ ሰዓታት ዝተዘርግሐ ገምጋም ፈለማ 7.4 ሬክተር ዝተለክዐ ርእደ መሬት ማእከሉ ኣብ ማዕራብታ ሃገራብ ዝርከበ ክፍሊ ቾኮ ኣብ ዘሎ ከባቢ ሳን ሆሴ ደል ፓልማር ምዃኑ እንከመላኽት። እቲ ርእደ መሬት ኣብ ሰፊሕ ክፋለ ኮሎምብያን ኪኖዶባት እታ ሃገርን እውን ከም እተሰምዐ ይሕበር። እቲ ዝኸበደ ኩነታት ኣብታ ኣብ ምዕራባዊ ኮሎምብያ ካብ ዘለዋ ቀንዲ ማእከላት ህዝቢ ዝኾነት ፐይሬራ ከም ዝተረእየን እቲ ቀዳምነት ዝወሃቦ ኣብ ትሕቲ ፍርስራስ ተዓፅዮም ክኾኑ ዝኽእሉ ሰባት ምብፃሕን ምድላይን ትሑት መጉዳእቲ ዘጋጠሞም ህንፃታት ምውሓስን እዩ። እቲ ርእደ መሬት ኣዝዩ ሰፊሕ ከባቢ ስለ ዝፀለወ ኣብ ትሕቲ ቅርፅን መራኸብታትን ዘሰሓቦ ፅልዋ ከቢድ ብምዃኑ ሓፈሻዊ ገምጋም ዘጋጠመ ጉድኣት ንምቕራብ ኣፀጋሚ ይገብሮ። ብፍላይ ኣብ ማኒዛለስ ሳዕቤኑ ከቢድ ኮይኑ ኣሎ። ብመሰረት ናይ መጀመርታ ፀብጻብ ልዕሊ 10 ህንፃታት ምሉእ ብምሉእ ከም ዝዓነወን ልዕሊ 20 መንበር ኣባይቲ ድማ ዝተፈላለየ ደረጃ ዘለዎ ዕንወት ከም ዘጋጠመን ኣባይቲ ሕክምና ኣብያተ ትምህርትን ኣብያተ ክርስትናን እውን ከም ዝዓነውን ኣብታ ሓንቲ ካብተን ቀንዲ ሃይማኖታዊ ምልክታት እታ ከተማ ዝኾነት ካቴድራል ማኒዛለስ ዕንወት ከም ዘጋጠመ እውን ተገሊጹ ኣሎ። ካብቶም ዝተገድኡ ከባቢታት ዝተረኽቡ ምስልታትን ናይ መጀመርታት ፀብጻባት ኣብ ጎደናታት ፍርስራስን ዝተገድኡ መዋቅራትን ዘርእዩ ክኾኑ ከለዉ ሰብ መዚ ድማ ነበርቲ ካብ ውሑስ ዘይኮኑ ተባሂሎም ዝሕሰቡ ህንፃታት ክርሕቁ ይላበው ከም ዘለዉ ይንገር። እቲ ርእደ መሬት ኣብ ካሊእ እውን መጉዳእቲ ከም ዘሰዓበን ኣብ መላእታ ከተማ ኣብ ሓያሎ ቦታታት ጉጅለታት ሂወታ ድሕን ከም እተዋፈሩን ናይ መጀመርታ ፀብጻብ ከም ዘመልክትዎ ሰባት ኣብ ትሕቲ እቲ ፍርስራስ ተዓፅዮም ከም ዝነበሩን ትካላት ክንክነ ጥዕና ከም ዝተጎድኡን ይሕብሩ። ኣብ ርእሰ ከተማ ክፍሊ ቾኮ ዝኾነት ኩቦዶ እውን መጉዳእቲ ዕንወት ትሕተ ቅርፅን ከም ዝተረእየ ይሕብር። ኣቦ መንበር ጉባኤ ጳጳሳት ኮሎምብያ ግዳያት ክሳብ ሕጂ ድሃዮም ንዘይተረኽበን ምድላይን ንዝተጎድኡ ኣባይቲ ስድራን ዘድሊ ሓገዝ ንምቕራብ ዝካየድ ዘሎ ዕዮ ንእግዚኣብሄር ኣማሕፂኖም ኣብዚ ከቢድ እዋን እዚ ቅርበትን ሓገዝን ጸሎትን ካቶሊካዊት ቤተ ክርስትያን ኣረጋጊፆም እዚ ብውልቂ ክግጠም ዘይከኣል ዓብዪ ህፁፅ ኩነታት ምዃኑ ሃገር ከም ሓንቲ ስድራ ቤት ምዃና ኣፍልጦ ክትህብን ንመከራ ብልግስን ብሓላፍነትን ሓድነትን ክትምልስን ዝጠልብ ምዃኑ ጳጳሳት ኮሎምብያ ኣገንዚቦም ኣብዚ ህፁፅ ኩነታት ኩሉ ክተሓባበርን ግዲኡ ከበርክትን ፀውዒት ኣቕሪቦም ብደረጃ ሰብኣዊ ረድኤት ባንክታት መግቢ ኣብ መንጎ እቶም ዝድሓኑ ሰባት ክዕደል ሓገዝ ንምእካብ ወፍሪ ክጅመር ድማ ይላበው። እቲ ርእደ መሬት ንመጓዓዝያ መራኸብታት እውን ከም ዘዕነወን በዓል መዚ ኣገልግሎት መጓዓዝያ ነፈርቲ ኮሎምብያ ኣብ ምዕራባዊ ኮሎምብያ ኣብ ዝርከባ 6 መዓርፎ ነፈርቲ ማለት ፐረይና፣ ማኒዛለስ፣ ኩብዶ፣ ኣርሜንያ፣ ካርታጎን፣ ቦናቨንቱ ቱራን ስራሑ ከቋርፅ ትእዛዝ ከም ዘመሓላለፈን እቲ ውሳነ በቲ ሓያል ርእደ መሬት ዝተሃሰዩ መዕለቢ ፅርግያ ነፈርቲ ናይ መእተዊ ካልኦት ትሕተ ቅርፂ መዓርፎ ነፈርትን ውሑስ ምዃኑ ንምርግጋፅ ተባሂሉ ዝተመሓላለፈ ኮይኑ ድሕነት ስርሒታት ንምርግጋፅ ኣድላይ መርመራታት ክሳብ ብዝዛዘም በረራታት ደው ክብሉ እዮም። እቲ ስጉምቲ ልክዕ ከምቲ ናይ ህፁፅ ረድኤትን ትካላት ክንክነ ጥዕናን ዝንቀሳቀሱ ንዘለው ናብቶም ኣዝዮም
ኣዝዮም ዝተሓፀዩ ከባቢታት ሓገዝ ንምብፃሕ ንዝግበር ፃዕሪ ከተዓናቅፍ ዝኽእል ምዃኑ ይንገር እቲ ርእደ መሬት ፈለማ ብማዕከል ስነ ምድራዊ ርእደ መሬት ኤውሮ ሜዲትራንያን ነቲ ነውፂ መሬት ሕጂ ክምናበለ ዝኸይድ ዘሎ ትሑት ደረጃ ገምጋም ነውፂ መሬት ኣቕሪቡ ከም ዝነበረን ድሕሪኡ ዝመፀ ገምጋማት እቲ ፍጻመ ኣብ 7.4 ረክተር ከም ዝበፅሐን ማእከሉ ድማ ኣብ ከባቢ ሳን ሆሴ ደል ፓልማር ኣብ ክፍሊ ቾኮ ምዃኑ ይሕብር እቲ ርእደ መሬት ኣብ መላእ ምዕራባውን ማእከላይን ኮሎምብያ ኣብ ዝተፈላለየ ቦታታት ብብርትዑ ከም እተሰምዐን ኣብ ርእሰ ከተማ ቦጎታ እውን መሬት ክናወፅ ንከሎ እቲ ናውፅ መሬት ካብ ዶባት ኮሎምብያ ወፃኢ ብፍላይ ኣብ ገለ ከባብታት ጎረባብቲ ሃገራት ዝተሰምዐ እውን ኮይኑ እቲ ሃገር ክሳብ ሕጂ ነቲ 25 ጥሪ 1999 ዓመተ ምሕረት ኣብ ኤክካፈ ተይሮ ዘጋጥመ ኣዕናዊ ርእደ መሬት ከም ዘይትርስዖን ኣብቲ እዋን 1,000 ሰባት ከም ዝሞቱን ብፍላይ ኣብ ኣርሜንያን ፔሬይራን ካልኦት ብዙሓት ከተማታት መላእ እቲ ዞባን እውን ዓብዪ ዕንወት ከም ዘስዓበ ይዝከር ኣብተን ኣዝየን ዝተሓሰያ ከተማታት እቲ ህፁፅ ኩነታት ገና ይቕፅል ከም ዘሎን መጥፋዕቲ ሓዊ ጉጅለታት ሓለዋ ኣባላት ሕክምናን ሓይልታት ፀጥታን ፃዕሮም ኣብ ምድላይ ዝጠፍኡ ሰባት ካብ ገዛውትን ካልእ ውሕስነት ዘይብሎም ቅርፅታት እውን ክወፁ ዝተገዱ ኣብ መሐጋዝ የድህቡ ከም ዘለውን ሰብ መዚ ኩነታት ኣባይቲ ሕክምና ኣብያተ ትምህርቲ ኣብያተ ክርስትያን ኣባይትን ህዝባዊ ትሕተ ቅርፂ እውን ይግምግሙ ምህላዎም ክሕበር እንከሎ ሓቀይና ስፍሓት ናይቲ ሓደጋ ንፁር ዝኸውን ኣብቲ ናይ ማእከልቲ ሓደጋ ዝቐረበ ከባብታት ዝካየድ ገምጋም ምስ ተዛዘመ ጥራይ ኮይኑ ኣብታ ክሳብ ሕጂ ዝበዝሐ ቁፅር ግዳያት ዝተመዝገበላ ፐሬይራ ኣብ ማእከልቲ ፍረስራስ ስርሒታት ሂወት ኣድሕን ይቕፅል ከም ዘሎ ይንገር ኣብ ጎድኒ እቲ ኣብ ሩዋንዳ ርእሰ ከተማ ኪጋሊ ስነ ኣህዛዊ ርክብ ንባህላዊ ስኒትን ኣከባብያዊ ፅቡቕ ህወትን ብዝብል ኣርእስቲ ተመሪሑ ካብ 28 ክሳዕ 11 ነሓሳብ ዝተኻይደ ዓለማዊ ዋዕላ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ዝተሳተፈን መደረ ዘስማዓን ስርሒት ውጥናት ተሓጋጋዚት ምክትል ኣቦ መንበርን ሓላፊት ካቶሊካውያን ኣሃት ኣብ ኮንራድ ሂልተን ማሕበርን እናጤ ጃኒ ዋካሂዩ ብዕላማ ዝተገብረ ውጥናትን ቶምሃር ትን ስልጠናን ናይ ርክብ ዓቕሚ መሕያል ኣገዳሲ ምዃኑ ብምምልካት እዚ ድማ ኣብ መላእ ዓለም ኣብ ዝርከቡ ዝተገሉ ማሕበረሰባት ዝሰርሕዎ ፅልዋ ክዕብዩ ዘኽእሎም ምዃኑ የስተብህላ እናቴ ጄንዋ ካሂዩ ብፍላይ ኣብዚ ኣብ ዘመን ስነ ኣሃዛዊ ርክብ ካቶሊካውያን ኣሓት ናይ ገዛእ ርእሰን ዛንታ ምዝንታው ኣገዳሲ ምዃኑ ኣስሚራን ንወለዶታት ተመክሮታት ካቶሊካውያን ደናግል መብዛሕትኡ ግዜ ብካልኦት ይንገር እኳ እንተነበረ እተነ ደናግል ንባዕለን ኣብ መንጎ ገጠር ማሕበረሰባት ውሽጣዊ ከተማታትን ኣብ ወሰናስን ዝነብሩ ሰባትን ዘካይዶ ዕዮ ብሓቂና መገዲ ንምግላፅ ዝበለፀ ደረጃ ከም ዘለዎን ይሕብራ ምስ ጉዳያት መራኸቢ ብዙሓን ዝሓሊ ናይ ቅዱስ መንበር ላዕላ ቤት ፅሕፈት ብምትሕብባር ዝድግፉ ውጥንን ጴንጤቆስተ ስነ ኣህዛዊ ዛንታ ምቕራብ ድምፂ ዘገልግልኦ ማሕበረሰባትን ብኸመይ ክዕብዮ ከም ዝኽእል ኣብነት ምዃኑ ኣጉሊሐ እዚ ውጥን ብ10 ቋንቋታት ኣብ ዜና ቫቲካን ብዝሕተም ሰሙናዊ መደብ ኣቢሉ ካብ ብዙሕ ግዜ ዕሽሽ ዝበሃል ቦታታት ማሕበረሰባትን ዞባታት ኩናትን ዝመፅአ ኣሓት ናይ ተስፋ ሓጎስን ፅንዓትን ዛንታታት ብምክፋል ንተመክሮታት ድምፂ ክህባ ይፅዕራ ነዞም ዛንታታት እዚኣቶም ከም ሓደ ዓይነት ስብከተ ወንጌል ገይረን ብምግላፅ ነተን መነኮሳት ኣብ ቤተ ፀሎት ጥራይ ዘይኮነስ ኣብ መዓልታዊ ሂወትን ኣብ ጎድኒ ሰባት ኮይነን ርህራይን ፍቕርን እምነትን ተስፋን የቕርባ ተልእኮ ቤተ ክርስትያንን መንፈሳዊ ህያባት ማሕበራትን ይነብራ መነኮሳት ከም ብደገ ኮይነን ዝዕዘባ ከም ፍሉይ ፀዋዕታ ዝነብራ ተገይረን ክረኣያ ዘይኮነስ ንማሕበረሰብ ዘሰኒያ ቋንቋታቶም ዝዛረባ ተመክሮታቶም ዝርዳኣ ተስፋን ባህላዊ ስኒትን ናብ ንቡር ንምምላስ ኣበርክቶ ዝገብራን ምዃነን ኣፅኒዐን የዘኻኽራ ቤት ፍርዲ ደማስቆ ርእሰ ብሄር ነበር ሶርያ ንኻልእ ገበናት ሓዊሱ ኣቐዲሙ ብዝተሓቀነ ግብረ ቅትለት ስቅያት ብዘይፈቓድ ምእሳርን ምቕታልን ትሕቲ ዕድመ ቆልዑን
تحتاتي انكبل قبل على حو مهر الاسد الزازي ربعي عدك او كفل سراوي تنبرن كالوت عبالت وتهدراون تتتاون نايتي سرعات نبرن اون تحتاتي كم زبالوم تحبيرو بتفردي دماسكور سبهر سوريا نبر بشر الاسد ابتنا استطاع ست اربعة عمتات اب سوريا زعنا وقجت بقبانات كناتن قبانات انصار سبع اونتن قبانينا انكبل اب زيت رخبلو مقابا ايا نموت كم التفردون زي اب اللعلي اتي اب تحساس كل التشحنصران اربعة عمتا محرت من قصد دحرم وداقو ناب سوريا زهادمك اب سلطانو زتا علي مراحي ببيت فردو سوريا زواردون اي مجمرتا فردي يخون اتي بيت فردي اساد كابيكالغوت قبانات اقدمو بزتوت انا قبرا قتلات سكيات بزي فقاد مقصارن مقتالت حتى عد مقلوعون تحتاتي انكبل اب اللعلي حو مهر الاساد عزازي رابع عيد قوي كفلا سراوي تنبرن كالو تابلات والتحدراون تتتاون اكلات نايت سرعات نبرن ابزي نبرو لوان تمساس عرف فردز تمحال على فم كوينو اتف ناجيب ودحاو بو نايت رأس بهر نبرن ابدوباوي او راجع دارا حلافي بوليتيكا وصدتا نبر اون نموت تفريدو اللو زي حلفة عمد ابتحتك ايد زعاتو ناجيب ابك انبيت فردي باكل زقربة انكو تخصاص كوينو اب دارا ابو رحمة قابيت كلتشان عصر تحادن عمد محرات تقرى من قستي جرعتا تتحيفهم تباخي لمز تخصو حيالو من اسيات مقصارن مقفاعا زبر عبرو برتع تقاموتات دحيرو بحيلتات ستا دحرز تخايد قبر عفنان نبكونات حد حد كم التساقاقر يذكر نايتي بيت فردو الساني سعيبو وجلتات سورياويان اب دماسكون داران اب كدم بيت فردو تأكيبو نتي فردي متسمبال ابوان اتقج تتاقتل ويستفو سبات زار اسئل اون حيزوم كم زنابرون ازين استطر بعد اوارح سقط سلف فردي اب مورد اتازمت او الساني برسا بهر احمد الشارع زمر روحو حد استساب مزي دحري العلف الكزامن محدرة صدر بيت اسعد اب مسرح مزغاغر فتحي سقمت مخانك حبرن كله يخنم برن قفيتا يقات مكم زلون بمسارتنا حق ليك انوار البوني تناي موت فردين ترقص بهر نبرن كالوغوت اب زتعقبولن هاقراتن كله زتفرد بمخانهم احلفك نمحاب زيادة كاتس اقم يخيل ايو دحري موت ابو حافيز كابكل التشيح عمد محرات جميرو اب سلطان زتان حبشر الاسعد اب زحج اوان من سد رابطو اب روسيا كم زركابن ابتا ابو رحت عصاص كل التشعن سران اربعة عمتا محرات دحري قلتو فمدكعتي عمزتي موداقو للحامس عمتا زسان هم محدرا سد رابط اصاد اب لعل سوريا كم التقارة يفلت

0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። መደባትና ብጀካ ብሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢልኩም ክትከታተሉ ከምትኽእሉን ከምኡ እውን ናይ ኢሜይል ኣድራሻና tigrino @spc.vi ምዃኑ ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ።
1: يتبارك يسوس كريستوس لاوليتور يسوس كريستوس

ረድኤት ንምእካብን ንምሕጋዝን ዝዓለመ ድማ እዩ። እቲ ተቋም እቲ ረድኤት ናብቶም በቲ ምንቅጥቃጥ ምድሪ እተጠቕዑ ሰበኻታት ከም ዝበጽሖም ከረጋግጽ ድማ እዩ። እዚ ገንዘባዊ ሓገዝ ድማ ምስቶም ተቐበልቲ እተሓገዝ ብምስምማዕን ህጹጽ ግድነታቶም ንምምላእን ተባሂሉ እተዳለወ ናይ መጀመርታ ወፈያ ድማ እዩ። ዘለዎም ኣድላይነት ምስ ተፈልጠ ብቕልጡፍ ናብቲ ብዛዕባ ጉዳያት ግብረ ሰናይ ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ምስ ተላእከ ተወሳኺ ጭቡጥ ሓገዝ ክስዕብ ምዃኑ እውን የመልክት። እቲ ዕንወት ድሕሪ ምቕጻሉ ኣብተን ናይ መጀመርታ ሰዓታት ኣብ መንጎ ሃዋርያዊ ሓለቓ ቤተ መዝገብ ብፁእ ሊቀ ጳጳሳት ሉዊስ ማሪን ደ ሳን ማርቲን ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ሃገረ ኮሎምቢያ ካርዲናል ፍራንቸስኮ ኻቪየር ሙኔራ ኮርያን ብዛዕባ እቲ ተጐድአ ከባቢታት ሓበሬታ ናይ ምልውዋጥ ዘተ ተጀመረ። ከምዚ ኢሉ እንከሎ እቲ ኣዝዩ ህጹጽ ግድነታት እቲ ህዝቢ ንምግምጋም ጸብጻብ ይዳለሎ። እንደገና ብተበግሶ ናይቲ ብዛዕባ ጉዳያት ግብረ ሰናይ ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ድማ እዩ ዝካየድ ዘሎ። ቤተ ክርስቲያን ስድራ ቤት ኣምላኽ እያ ድሕሪ ቢሎም እቶም ህየንተ ናይዚ ላዕለዋይ ቤት ጽሕፈት ንመከራን ግድነታትን እትቕበል ሕውነታውን ውፅኢታውን ምላሽ እትህብ ድማ ቤተ ክርስቲያን እያ በሉ። ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዕለት 22 ነሓሰ ናብ ሪፓብሊካዊት ሃገረ ሳን ማሪኖን ሪሚኒን ዝገብርዎ ናይ ጉስነታዊ ምብጻሕ መደባት ወግዓዊ ገይሩኣሎ። ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ትማል ረቡዕ ንወግዓዊ መደባት ርእሰ ሊቃነ ጳጳሳት ልዮን መበል 14 ናይቲ ብዕለት 22 ነሓሰ ዘካይድዎ ጉስነታዊ ምብጻሕ ኣሕቲሙ። እዚ ሓጺር ግን ከኣ ናብ ሪፓብሊካዊት ሃገረ ሳን ማሪኖን ሪሚኒን ዝግበር ቈጸራታት ጉስነታዊ ምብጻሕ እንተላይ ኣብቲ ካብ ዕለት 21 ክሳብ ዕለት 26 ነሓሰ ኣብ ከተማ ሮማኛ ሬጅዮ ኢጣልያ ዝርከብ ብሕብረትን ሓርነትን እተወደበን እቲ ንጸሓይን ንኻልኦት ከዋኽብትን ዘንቀሳቐስ ፍቕሪ ብዝብል ፍረ ነገር ኣብ ዝካየድ ባህላዊ ጉባኤ እውን ክሳተፉ እዮም። ልክዕ ሰዓት 8 ናይ ንግሆ ካብ መዕርፎ ሄሊኮፕተራት ሃገረ ቫቲካን ክነቕሉ ተመዲቡኣሎ። ድሕሪ ናይ ሓደ ሰዓት በረራ ድማ ኣብ ሪፓብሊካ ካዊት ሃገረ ሳን ማሪኖ ኣብ ዝርከብ መዕርፎ ነፈርቲ ቶራሻ ኩወርዱን ናብ ፒያሳ ዴላ ሊበርታ ክጓዓዙን እዮም። ኣብ ህዝባዊ ህንጻ እቲ ሃገር ድማ ምስ ዋና ጸሓፊ እቲ ሃገር ክራኸቡን ድሕሪኡ ድማ ምስ ካፕቴን ሬጀንት ኣብ ቤት ምኽሪ እቶም 12 ብሕታዊ ኣኼባ ከካይዱ እዮም። ኣባኡ ድማ ኣብ ናይ ክብሪ መጽሓፍ ኣጋይሽ ክታሞም ከምብሩ እዮም። ልክዕ ሰዓት 10:40 ናይ ንግሆ ምስ ኣባላት ዓብይን ሓፈሻውን ቤት ምኽሪ ኣብ ኣዳራሽ ቤት ምኽሪ ክራኸቡ እዮም። ቀጺሎም ድማ ካብ ማእከላይ ሰገነት ህዝባዊ ህንጻ ናይቲ ሃገር ነቶም ኣብቲ ኣደባባይ ዝርከቡ ህዝቢ ቃል ሰላምታን ሃዋርያዊ ቡራኬኦምን ከካፍሉ እዮም። ብድሕሪኡ ናብ ቤተ ክርስቲያን ሳን ማሪኖ ክጓዓዙ እዮም። ኣባኡ ድማ ጳጳስ ሰበኻ ሳን ማሪኖ ሞንተፌልትሮ፣ ብፁእ ኣቡነ ዶሜኒኮ ቤኔቨንቲ ከምኡውን ቆመስ ናይቲ ደብሪ ክቡር ኣባ ማርኮ ማዛንቲ ክቕበልዎም እዮም። ንስግደት ቅዱስ ቁርባን ምስ ኣኽብሮት ቅርስታት ቅዱስ ማሪኖን ኣብ ዝካየድ መደባት ምስ ካህናትን ሰቡፉ ህይወትን ተወከልቲ ናይ ኣቅላስያውያን ማሕበራትን ናይቲ ሰበኻ ክሳተፉ እዮም። ልክዕ ሰዓት 12:40 ድሕሪ ቀትሪ ነቶም ኣብ ኣደባባይ ዝተረኽቡ ምእመናን ቃል ሰላምታ ኸካፍልዎም እዮም። በዚ ከምዚ ድማ ነቶም ሰበ ስልጣን እቲ ሃገር ክሰናበትዎም እዮም። ብውልቆም ንማሕበር ገዳም ቅዱስ ኣንቶኒዮስ በዓል ፓዶቫ ናይ ኣጎስጢኖሳውያን ደናግል ኣብ ፔናብሊ ክበጽሑ እዮም። ኣብ ካልኣይ ውጊእ ዓለም እዘን ደናግል ነቲ ብውግእ እተፈጸመ ግፍዒ ምላሽ ብምሃብ ነተን ጀርመናውያን ናብ ጀርመን ክሰግወን ዝሓሰቡ ክልተ ማሕበራት ደናግል ነቶም ካብ ሪሚኒ እተመዛበሉ ስድራ ቤታት ዝመጻ ንኣሽቱ ኣዋልድን ማዕጾአን ከፊተን ዝተቐበላ እያተን። ሎሚ እዚ ማሕበር ደናግል እዚ 11 ደናግል ክልተ ግዜያዊ መብጽዓ ዝገበራ ከምኡውን ሓንቲ ጀማሪት ዝኾነት ተመካሪት ዝሓቆፈ ማሕበር እዩ። ኣብ ወርሒ ሕዳር 2012 41 ደናግል ካብቲ ኣብ ሲና ዝርከብ ገዳም ሌሴቶ ናብ ፔናብሊ ክግዕዛ ዘጽደቐ ድማ እቶም ጠቕላላ ሓለቓ ዝነበሩ ክቡር ኣባ ሮበርት ፍራንሲስ ፕሬቮስት እዮም ዝነበሩ። እታ ናይ ርእሰ ሊቃነ ጳጳሳት ሄሊኮፕተር ልክዕ ሰዓት 2:45 ድሕሪ ቀትሪ ኣብ ሪሚኒ ኣብ ማእከል ኤክስፖ ክትወርድ ተመዲቡኣሎ። ርእሰ ሊቃነ ጳጳሳት ናብ ክልተ ዝካየዱ መደባት ምርኢታት ክበጽሑ እዮም። እቲ ሓደ ብዛዕባ ቅዱስ ኣጎስጢኖስ፣ እቲ ኻልኣይ ከኣ ብዛዕባ ሊዮን ሃርመል ዝካየድ ክኸውን እዩ። ኣብ ቁሸት ቈልዑን ህፃናትን ምብጻሕ ብምክያድ ድማ ነቶም ተሳተፍቲ ናይቲ ኣኼባ ቃል ሰላምታ ኸካፍሉ እዮም። ካብዚ ስዒቡ ልክዕ ሰዓት 4 ድሕሪ ቀትሪ ኣብ ዓብዪ ጉባኤ ኣዳራሽ ኣብ ዝካየድ ኣኼባ ክሳተፉ እዮም። ልክዕ ሰዓት 5:00 ድሕሪ ቀትሪ ናብ ካቴድራል ሪሚኒ ክበጽሑ ድማ ትጽቢት ይግበረሎም። ኣባኡ ድማ ምስ ሕሙማትን ኣካለ ስንኩላልን ኣብ ድኽነት ምስ ዝነብሩ ሰባትን ብሓገዝ ካሪታስ ክራኸቡ እዮም። ቀጺሎም ድማ ናብ ወደባዊ ኣደባባይ ክኸዱን ኣባኡ ድማ ልክዕ ሰዓት 6:30 ድሕሪ ቀትሪ መስዋእተ ቅዳሴ ከዕርጉ እዮም።
اتم بصح 18 دحر قطري كزازميو ساعة 9 دحر قطري دما ناب

0: ሀገረ ቫቲካን ክምለሱ እዮም። ኣብ ገሊኡ ክፋላት ዞባ ማእከላይ ባሕሪ ንግዳዊ ዕደና ዓሚቕ ባሕሪ እናወሰኸ ይኸይድ ስለ ዘሎ ጳጳሳት ዞባ ማእከላይ ባሕሪ ከቢድ ወይ ዘይምለስ ጉድኣት ከጋጥም ዘኽእል ሓቀይና ተኽእሎ ኣብ ዝህልወሉ እዋን ምሉእ ስነ ፍልጠታዊ ርግጽነት ዘይምህላው ብዘይግቡእ ጥንቃቐ ንምቕጻል መመኽነይታ ክኸውን የብሉን ብምባል ኣትሪሮም የጠንቅቑ። ከምዚ ዝኣመሰለ ንጥፈታት ከቢድ ወይ ዘይምለስ ጉድኣት ከምጽእ ከም ዝኽእል ዘእምን መርትዖ ክሳብ ዝርከብ ጥንቃቐ ክግበርን ብዙሕ ጥቅውና ክንገብርን ይምሕጸነና ክብሉ ተላበዉ። ኤጲስቆጶሳዊ ቤት ምኽሪ ዞባ ማእከላይ ባሕሪ ነዚ ኣብ ዕለት 10 ነሓሰ ብዛዕባ ዕደና ዓሚቕ ባሕሪ ኣብ ዘውፅኦ ጉስነታዊ መግለጺ ኣመልኪትዎ ይርከብ። እዚ ድማ ኣቦ መንበር ናይዚ ቤት ምኽሪ ብፁዋን ጳጳሳት ዞባ ማእከላይ ባሕሪ ዝኾኑ ብፁእ ሊቀ ጳጳሳት ሪያን ጂሜነዝ በዓል ኣጋና ጎም ከምኡውን ከም ኣቦ መንበር ፌደሬሽን ጉባኤታት ካቶሊካውያን ጳጳሳት ኦሻንያ ኮይኖም ዘገልግሉ ዘለዉ እዮም። ኣብታ መልእኽቶም ንዅሎም እቶም ብዛዕባ ዕደና ዓሚቕ ባሕሪ ዝተሓሓዝ ውሳነታት ዝገብሩ ሓላፍነት ዝስከሙ ሰባት ብጥበብን ግሉጽነትን ትሕትናን ክገብሩ ንሓባራዊ ረብሓን ሓልዮትን ክጽዕሩ ብኣኽብሮት ነተባብዖም ኣለና በሉ። ደቂ ሰባት ንቁጠባዊ ምዕባለ ንምዕቃብ ንወለዶታት ካብ ምድሪ ማዕድን ከም ዘውፅኡ መብዛሕትኡ ግዜ ነቲ ኣብ ሓባራዊት ቤትና ዘስዕቦ ናይ ነዊሕ ግዜ ሳዕቤን ምሉእ ብምሉእ ኣብ ግምት ከም ዘእትውን ገሊጾም። ሎሚ ግን ኣብዚ ዞባ ንግዳዊ ዕደና ዓሚቕ ባሕሪ እናቐረበ ይኸይድ ከም ዘሎ ብምግላጽ እቲ ኣብ ከባቢ ኣሜሪካ ሳሞኣ ዝርከብ 33 ሚልዮን ሄክታር ዝስፍሓቱ መሬትን ኣብ ጥቓ ሃገራዊ ሓወልቲ ባሕሪ ማርያና ትሬች ዝርከብ ቦታታትን ሓዊስካ ሰፊሕ ክፋል ማእከላይ ባሕሪ ንንግዳዊ ክራይ ይካረ ከም ዘሎ ኣጠንቂቖም። መንግስታትን ተመራመርቲ ስነ ፍልጠትን ማሕበረሰብ ደቀባትን ኣብያተ ክርስትያናትን ብዙሓት ሰብ ሰናይ ፍቓድ ዝኾኑ ሰባትን በዚ ምዕባልታት እዚ ብዛዕባ መጻኢ ውቅያኖስን ነቶም ብድሕሬና ዝመጹ ሰባት ዝድግፍ ውርሻን ኣገዳሲ ዝርርብ ክገብሩ ኣለዎም ክብሉ ተላበዉ። ከም ጓሶት መጠን ሓላፍነቶም ወንጌል ክሰብኩን ነዚ ሕቶታት እዚ ኣብ ግምት ብምእታው ማሕበረሰባዊ ትምህርቲ ቤተ ክርስትያን ከብርሁን ምዃኑ ይዝክሩ። ነዚ ኣብ ግምት ብምእታው እቲ ናይ ተፈጥሮ ሃብቲ ነዚ ወለዶ ዝጥራይ ዘይኮነስ ነቶም ዝስዕቡ እውን ሕድሪ ከም ተዋህበ ደጊሞም ኣረጋገጹሎም። ታሪኽ ስነ ፍልጠት ብዛዕባ ሳዕቤን እቲ ኸቢድ ወይ ዘይምለስ ጉድኣት ከምጽእ ዝኽእል ነገራት ርግጸኛ ብዘይኮነሉ እዋን ጥበብ ብትሕትናን ብምስትውዓልን ብጸሎትን ብኣስተንትኖን ክንመላለስ ከም እትጽውዓና ይምህረና በሉ። ንህዝቢ ዞባ ማእከላይ ባሕሪ እዚ እምነት እዚ ኣብ ኣነባብራኦም ሱር ዝሰደደ እዩ። ወለዶኦም በቲ ካብ ፍጥረት ዝረኽቦ ዘይኮነስ በቲ ዘዕቁቦ ክዝከር ተስፋ ከም ዝገብሩ እውን ገለጹ። ተመራመርቲ ስነ ፍልጠት ዓሚቕ ባሕሪ ሓደ ካብቲ ኣብ ምድሪ ብዙሕ ዘይርድእዎ ስነ ኣከባብያዊ ስርዓት ምዃኑ ክሕብሩ ከለዉ ብዛዕባ ተፈላለየ ዓይነት ህይወት ስነ ኣከባብያዊ ርክባትን ከምኡ ውን ብዛዕባ ነዊሕ እዋን ዝጸንሕ ተጻዋርነቱ ገና ከም ዘይተፈልጠ ኣፍልጦ ሂቦምሉ ይርከቡ በሉ። ከም ውፅኢት ናይዚ ኸኣ ሎሚ ዝውሰድ ውሳነታት ብቐሊሉ ክልወጥ ዘይከኣል ሳዕቤን ክህልዎ ከም ዝኽእል እውን ኣጠንቀቑ። ከቢድ ወይ ዘይምለስ ጉድኣት ብሓቂ ተኽእሎ ኣብ ዝኾነሉ እዋን ምሉእ ስነ ፍልጠታዊ ርግጽነት ዘይምህላው ብዘይግቡእ ጥንቃቐ ንምቕጻል መመኽነይታ ክኸውን የብሉን ብምባል ኣትሪሮም ተላበዉ። ምስትውዓል ይብሉ እዞም ጳጳሳት ንዕቤት ዕንቅፋት ኣይኮነን የግዳስ ሓቀይና ምዕባለ ንደቂ ሰብን ንፍጥረትን ንኸገልግል ዘኽእሎ ውርዝውና ምዃኑ ኣፍልጦ ሃብሉ። እቶም ጳጳሳት ኣስዒቦም ቤተ ክርስትያን ንስነ ፍልጠታዊ ምርምርን ሓላፍነት ዝስምዖ ቁጠባዊ ምዕባለን ኣይትጻረርን እያ። ኣብ ክንዲኡስ ቴክኖሎጂያዊ ምዕባለ ወትሩ ንኽብሪ ደቂ ሰባት ዘኽብር ንንጽሕና ፍጥረት ከም ዝሕልዎን ንሓባራዊ ረብሓ ከም ዘገልግልን ከነረጋግጽ ትጽውዓና እያ በሉ። ብዛዕባ ፍጥረት ዘሎና ሓልዮት ካብ ፍትሕን ሰላምን ባህልን ክብረት ህዝብታትን ክፍለ ከም ዘይክእል እውን ገለጹ። ኣብ መወዳእታት እቲ ኩሉ ብእኡ ተፈጥረ ኩሉ ብኣኡ ናብኡን ዝነብር ክርስቶስ ንመራሕትና ጥበብ ንማሕበረሰብና ትብዓት ንኣውያት ምድርን ንኣውያት ድኻታትን ዝቕበሉሉ ልቢ ይሃቦም ክብሉ ጸልዮም። መንፈስ ቅዱስ ኣብ ሓቅን ፍትሕን ልግስን ተመስረተ ውሳነታት ንክንገብር ይምርሓና። እዚ ኸኣ መጻኢ ወለዶታት ክብሪ ኣምላኽ ዝእውጅን ንህዝቢ ዞባ ማእከላይ ባሕሪ ዝድግፍን ውቅያኖስ ከውርሱ የኽእሎም ክብሉ መልእኽቶም ደምደሙ።
1: ናይ ቅዱስ መንበር ላዕለዋይ ቤት ጽሕፈት ጉዳያት መራኸቢ ብዙሓን ህየንተ ዶክተር ፓውሎ ሩፊኒ ንሓድሽ ኣካይዳ ስራሕ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ሰብኣዊ ዝምድናታት ቀዳምነት መሃበ ምሕዝነትን መርበባትን ምኽናጽ ዝብል ቀዳምነታት ክቕበሉ ኣብ ዘስምዖም መደረ ይላበዉ። ኣብ ሩዋንዳ ርእሰ ከተማ ኪጋሊ ስነ ኣሕዛዊ ርክብ ንባህላዊ ስኒትን ኣከባብያዊ ስናይ ህወትን ብዝብል ኣርእስቲ ተመሪሑ ካብ ዕለት 8 ክሳብ ዕለት 10 ነሓሰ ኣብ ዝተኻየደ ዓለማዊ ዋዕላ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን መኽፈቲ ናይ ምስ ማዕርት መልእኽቲ ዘመሓላለፉ ናይ ቅድስቲ መንበልዕላ ቤት ፅሕፈት ጉዳያት መራኸቢ ብዙሓን ህየንተ ዶክተር ፓሎ ሩፊኒ ምትእምማን ምህናፅን ሓቂና ሰብኣዊ ዝምድናታት ምዕባይን ዘቐድም ካልእ ዓይነት መገዲ ርክብ ዝከኣል ምዃኑ ዘርእዩ እንክብሉ የተሓሳስቡ ናይ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ኣቦ መንበር ኮይኖም ዝተሓረዩ ኣብ መንበረ ጥበበ ፖርት ሃርኮርት ናይ ዝርከብ ክፍሊ መፅናዕቲ ስነ መራኸቢ ብዙሓን ዝመርሑ ኣባ ዋልተር ችክወንዱ ሂጅሪካ ንዚ ሓላፍነት እዚ ድሕሪ ምቕባሎም ኣብ ዝስምዖም መደረ ኣብ ኪጋሊ ኣብ ዝሃቦም መግለፂ ነቲ ብመርበብን ብኣካልን ዝተሳተፈ ባይቶ ልኡካን ዓለማዊ ካቶሊካዊ መራኸቢ ብዙሓን እቲ ዝተመርፀ ሓድሽ ኣካየደ ዕዮ ከምቲ ዶክተር ሩፊን ዘቕረቦ ኣለበዋ ተሳትፎ ህንፀት መርበባትን ምሕዝነትን ንምርግጋፅ ኣበርቲዑ ከምዝዓይ የረጋግፁ ዶክተር ሩፊኒ ኣብቲ ዝሓለፈ ሰሙን ዝተካየደ መኽፈተ ዓለማዊ ጉባኤ ዓለም ሓቆፍ ማሕበር ካቶሊካውያን መራኸቢ ብዙሓን ብምስማዕ ርየት ዘመሓላለፎ መልእኽቲ ኣቢሎም ኣብ መላእ ዓለም ዝርከቡ ኣባላት ካቶሊካውያን መራኸብታት ምህናፅ ሓቀይና ሰብዓዊ ዝምድናታትን ምፍጣር ምሕዝነትን ሓደ ካብ ቀንዲ ዕላማታቱ ክገብርዎ ኣተባቢዖም ኣብ ፅንኩር እዋን ኢና ንነብር ዘሎና ብውግእ ውልትውናን ጉጉ ሓበሬታ ንናዕበይ ዝኸይድ ዘሎ ዘይምትእምማንን ዝልለ መዋእል ናይ ፍሽኽታ መልእኽቲ ዝፍነው ስነ ኣህዛዊ ናይ ዕግበት ምልክት ምስ ኣካላውን ቅርበትን ሓደ ኣይኮነንን እዚ ድማ እዩ ከም ካቶሊካውያን ሰብ ሙያ መራኸቢ ብዙሓን ተልእኾነ ኣገዳሲ ዝኸውን ኩሉ ኣብ ምትእምማን ዝተሃንፀ ማሕበረሰብ ነፍሲ ወከፍ መርበብ ሰባት ካልእ መገዲ ርከብ ዝከኣል ምዃኑ ዝምስክር እዩ እዚ ከቢድ ዕማም እውን እንተኾነ እዚ ዓይነት ኣቃወማ ዘለዎ ዓለማዊ መርበብ ምዃኑ ኣብ ግምት ብምእታው ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ክበፅሖ ዝኽእል ዕማም ምዃኑ ኣሚኖም ብልክዕ ከምኡ እንተዘ ኮይኑ ድማ ዓለማዊ ካቶሊካዊ መራኸቢ ብዙሓን እንታይ እዩ ኣብ መንጎ ናይ ጋዜጠና ዓለምን ሲኔማን ብሓፈሻ መራኸቢ ብዙሓን ምትእስሳር ዝፈጥር እዩ እንክብሉ የቕልሑ ጉባኤ ኪጋሊ ካብ ልዕሊ 40 ሃገራት ዓለም ዝመፁ 300 ካቶሊካውያን ሰብ ሙያ መራኸቢ ብዙሓን ዝሳተፈ ኮይኑ ንመጀመርታ ግዜ እቲ ጉባኤ ኣሓት ኣብ መራኸቢ ብዙሓንን ቤተ ክርስትያን ከም ቀንዲ መዳርግቲ ኣካል ከመይ ኣበርክቶ ክገብራ ከም ዝኽእላ ዘርኢ ሓያል ህላዊ ኣባላት ማሕበራት ሰቡፍ ህወት ዝተለለየ እዩ ብዙሓት ተሳተፍቲ ነቲ ደቂ ኣንስትዮ ኣባላት ማሕበራት ሰቡፍ ህወት ኣብ መሰረታዊ ጉዳይ ምስን ንዝተገለሉ ማሕበረሰባትን ዝገብርኦ እዮ ዘድነቐ ምንባሩ ይሕብር ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ኣብ ዘካይዶ ዓውደ ጉባኤ ሓድሽ ኣቦ መንበር ካብ ምምራፅ ሓሊፉ ፓሜላ ኣላማን ካብ ካናዳ ዶክተር ማጊማይ ፕራጋሳም ካብ ህንዲ ምኽትል ኣቦ መንበር ክኾኑ ከምዝሓረየን ካልኦት ኣባላት ፈፃሚ ስራሕ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ዳግማይ ዋና ፀሓፊ ኮይኖም ዝተመርፁ ዶክተር ፒተር ራቻዳ ሞንቲን ቪችንቻያ ካብ ታይላንድ ይርከብዎም ኣድሪያና ካራሻን ካብ ሮማንያ ተሓዚት ገንዘብ ናይቲ ማሕበር ኮይና ከተገልግል ከም እተሓረየትን እዚ ዝተመርፀ ሓድሽ ኣካየዲ ስራሕን ፈፃሚ ኣካልን ንርባዕተ ዓመት ዘገልግል ምዃኑ ይሕብር ከም ዓለም ለኻዊ ማሕበር መጠን ኣባላት ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ብዞባታት ዓለም ዝተጠርነፈ ሃገራዊ ማሕበራት እዩ 6 ዞባታት ኣለው ኣፍሪቃ ላቲን ኣሜሪካ ሰሜን ኣሜሪካ ፓሲፊክ እስያን ኤውሮፓን ከምኡውን ብኣህጉራውያን ካቶሊካውያን ናይ ርክበ ትካላት ወይ እውን ኣገልግሎት መራኸቢ ብዙሓን ከም መንፈሳዊ ውህበት ዝነብሩ ማሕበራት ሰቡፍ ህወት ዝጥርንፍ ኣህጉራዊ ጉጅለ ዘጠቃልል ኮይኑ ብተወሳኺ ውልቀ ሰባትን ትካላትን ተሓባበርቲ ኣባላት ክኾኑ ይኽእሉ እዮም ኩለን ዞባታትን ኣህጉራዊ ጉጅለን ኣብቲ ንቅዋም ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ዝውስን ኣካል ኣመሓደርቲ ዓለም ይውከላ ኣባላት ፈፃምን ኣካየዲ ዕዮን ኣካል ኣብ እዋን ዞባዊ ጉባኤታት ይምረፁ መብዛሕትኡ ግዜ ቅድሚ ዓለማዊ ጉባኤ ይኸውን ካብቶም ዝተመርፁ ኣባላት ዞባ ክልተ ሰባት ኣብ ዓለማዊ ፈፃምን ኣካየዲ ዕዮ ኣካልን ቦታ ይህልዎም كم نوبر نساتم دم أبو منبرن مقتل أبو منبرن زبع إياتم بصفة محضرة على ما هو كاتوليكا محبر من رحب بزوحان روما أبزركة بقدام أو قزعات قدست منبر هنسا قدوس كاليستو زركة بقوينو أبز هنسا زي غلا كابناي قدست منبر لعلوت أبايت صحفة أبايت صحفة غراوي كاتوليكا وتكالاتن محبرات يركب علم لقاو قوائي علماوي كاتوليكا محبر من رحب بزوحان أب نفسه كفر بعد عمد كايدو كوينو كلما كاتوليكاويان تكالت مرحب بزوحانن سب ميام مرحب بزوحانن وقعاويان عبارات موخان بزيگر ديس اب نواتاوي زتا زساتو فلو حسابات زلواو طلون نعي مزع رأي مرحب بزوحانن ركبن زستنتنو لمدراخ ايو علم حق افقوبا اي علماوي كاتوليكاو محبر مرحب بزوحان قدمي ازي اب كلتشان اسران شدستان عمتا محرد اب رواندا كتماكي غالي مكيادو اب كلتشان اسران كلتان عمتا محرد اب دبو كوريا سيول أبي كلتشان عصر تشوعتن عمد محرد أبي كيبك كندا روما إيطاليا أبي كلتشان عصر تربعتن تشيانغ ماي تايلاند أبي كلتشان تشعتن أبي فرنسا كتما ليون أبي كلتشان حموشتن كومؤون أبي إيطاليا كتما روما أبي كلتشان حدن عمد محرد تزدخايد أون منبارو يذكر كبراتنا كبران سمعتنا سلام كتتالكم نمسكن ناي لو مي مدى بفنونا أبزي الزازم أبن نايت بحمد بفنوك صابن الراحة ببدحنا سلام تنحو يتبارك يسوس كريستوس لوليتور يسوس كريستوس